እዚህ ብቻ አይደለም እኔ ወደድኳት ከሴት የተለየና አላት ልዩ ውበት። በዚህ ብቻ አይደለም እኔ ወደድኳት ከሴት የተለየና

አንገን ፋኒ ደፋቻ መለለስላሳ እሷን ነው የምወደው ፍቅር ከተነሳ ለመታየት ብላ ተቅበጠበጠ ባህል አክባሪ ናት ባለጌ አይደለም።